0: ላሙገ ኢብፊል ጀሄርገ ላሙ ኢብ ፋሉዌ ኢከማኩ ወካነ አላሁ ኪያርገ ለፍቱል ጀላላገ አዱ ነገለ ከፋለን ኑዌ ኤሄማ ረገለ ጀን ፋሉ ኮለ እንገ አዲስ ቦዳ ላሙገ ማኸረጅ ጀሳላፋ ተሽዲዱ ኮሊ ማረገለ ዋን
1: ወከ